0: ፊኒ ማዛ
1: ደመ ምግነስቲኒ ሄምቤር ሜርባሁርገ አልመርሁም መሐመድ እስማኤል ዲዲ ሊቫፋባ ሪቲ አሰርገ ደባሃከ ገልዶን ፍራበር ኤና ባይል ዲቡንተ ሆጋ ነማከ በየኑ ኮረባፋኒ ዶንቶ ካላ ሜባህክቲ በፈና ዳንናዋዲኒ ሃዳል ኮልዶፈሲ ቻምፓገ መሐመድ ዓደም ኤሚ ሀበፈና ባራ ኡፋበሪ ባጀሪ ዶሃከ ደም ወክበላ السلام عليكم ورحمة الله وبركاته